ያሳዘነ ሰው ነው። አራፉን በይ ባይ ወሳ ማንም ሳ ወደውሁ እፍወና ታፈንሰም ነሷ ቆያ ነቆጥላው ጋፋና ነው ባይ ወሳ ወኮነኒ ማልኮ ወሽው አጂሷ ወለኒ ዶና አይበይ እንትና ትንስያ አንያ ቦቦዲየ ነኛሚያ ሰብስቴ እሚ ካሳ ያቲያ ሞስቴ ነሰሩ አሪዝ ማስቴ ካሰሪ ማሪዝ ወደቆ ነውሽ ኮዚያ ሚራደ መደብላው ወእነተይ ሶወኒያ ሀበናው ነሙ እዲያሬው ሚዝማ አትቴዋ ካዋቁማቱ ያም አማይ ጋናይ ሙኒያኮ ናኤራሪት ሲያሴ ኦ ሃሌሉያ